0: እሱ ነው ባና ታንቲ ሰዓት ምክንያት ነው
1: ኩቲ ጊታ
0: አዘ አዘ አዘ እሱ ማርነቱ ይባና ነው ነው
1: ባሪ ማኪ ባለም ደካይ ተይቀም ዝፋፋኩ አርካት ጋር ባታን በሚቲ ቪዲዮ ማላኝ እቲን ታቶ እሱ መጋይላ